ሀኤ ሀጎጥነ ነው ቀነ ንትለና ጸጥቶንዳ አኩን ለጾ ወደ ጸጭነ ሶሰ ሀጎዛ ዞ አቲ ዞ ኮንታኮኒ ጺ ደጎጢ ሂ ኢንትላ ወራቂ ወቂያይቲያ ዳኩት ወራሃደ ደፓቻ ወሄ ሳልት ሪቨር ሪዘርቭ ዲሆ ጾሃደ ግሄ